0: ቀዲም ፈቲው ፈስቀዲ ትሬስ ሚኒት አሶም ቴገን ዶኒ ትቤራ አቼ ጋዶ
1: አልጉን ሜንገ ፕሮግራም ታን አምጂፋ ዋጎቱን ደን ገነስቴኒ ኪሪት ቁርአን ጉዲ ቤተርጀማ ኪሪት ቁርአን ጉዲ ቤተርጀማ ሚየት ገነስቴኒ ሱራት ሰባ አሻቢሶነ አያቱን ፈሻግን እሱረን ኒማ ሱራቱ ፋጢር ፈሻግን እሱረቱ ገ ሀባና አያቱ ገን የላ ተርጀማ ቢዳር ደቫፋወኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله باسم فرم فشاغنمي